0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 21 መስከረም ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንናይ ቅድስቲ መንበር ብዛዕባ ጉዳያት ዓንቀጽ እምነት ዝሓልል ዓለዋይ ቤት ጽሕፈት ቅድስቲ መንበር ንብፁእ ካርዲናል ቪክቶር ኣማኑኤል ፈርናንደስን ንሃዋርያው ልኡኽ ቅድስቲ መንበር ናብ ሃገረ ኤኳዶር ንብፁእ ሊቀ ጳጳሳት ዳጎር ቤቶ ካምፓስ ሳላስን ንተሳተፍቲ ጠቕላሊ ጉባኤ ማሕበር ደናግል መነኮሳት ክላሪሰ ኢጣልያን ንናይ ቅድስቲ መንበር ብዛዕባ ጉዳያት ምብራቃውያን ኣብያተ ክርስቲያን ዝሓሊ ላዕለዋይ ቤት ጽሕፈት ህየንተ ንብፁእ ካርዲናል ክላውድዮ ጉጀሮትን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ቅዱስ ኣቦና ናብቲ ብዛዕባ ጉዳያት ባህልን ትምህርትን ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ምብጻሕ ከም ዘካየዱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 21 መስከረም መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ዘካፍልዎ ኣስተንትኖ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መላእከ እግዚኣብሔርን ርእሰ ሊቃነ ጳጳሳት ብምኽንያት መበል 300 ዓመት ዝኽሪ ኣዋጅ ቅድስና ቅዱስ ቱሪቤስ በዓል ሞግሮቬድዮ ናብ ካቶሊካውያን ጳጳሳት ላቲን ኣሜሪካ ዘመሓላልፍዎ መልእኽትን ናይ ቅድስቲ መንበር ቀዋሚ ተዓዛቢ ኣብ ውድብ ሕቡራት ሃገራት ዘስምዕዎ መደረ ምድላዋት ዓለም ሓቆፍ ቅነ መንሰያት ሴውል 227 ዓመተ ምህረት ኣብ ቃዛን ምዕራባዊ ገማግም ዮርዳኖስን ህፃናት ኣብ እዋን ክረምቲ ከጋጥሞም ዝኽእል ሓደጋ ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 21 መስከረም 226 ዓመተ ምህረት መደፈነውና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ኣብ ሃገረ ቫቲካን ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ነቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ብዛዕባቶም ኣብ ግራት ወይኒ ዝዓዩ ዝነበሩ ሰብ ዕለት ዘቕረቦ ምሳሌ ብምዝካር መንገድታት ኣምላኽ ከም መንገድታትና ከም ዘይኮኑን መደባቱ ድማ ካብቲ እንግምቶ ንላዕሊ ኣጸቢቖም ከም ዝዓብዩ ኣስተምሃሩ። ንሕና እዞም ብሓጢኣት እንፍለጥ ደቂ ሰባት ካብቲ እንሓስቦ ወይ ክንበጽሖ ንኽእል ሰብኣውነት ኣለና እኳ እንተበልና መደባት ኣምላኽ ግን መወዳእታ ዘይብሉ ዓብዩ እንክብሉ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ነቶም ኣብ ቅርዓት ቅዱስ ጴጥሮስ እተረኽቡ ነጋድያንን መንፈሳውያን በጻሕትን ኣስተምሃሩ። ኣብ ናይ ዕለቱ መስዋዕተ ቅዳሴ ከም እተነብልና ብነቢይ ኢሳያስ ኣቢሉ ጐይታ ሓሳባቱ ከም ሓሳባትና ከም ዘይኮነን መንገድታቱ ከም መንገድና ከም ዘይኮነን ብምንጋር ዓብዪ ተስፋ ከም ዝሃበና ኣስተንቲኖም። ስለዚ ይብሉ ቅዱስ ኣቦና ከምቲ እቲ ነቢይ ነቲ ቄናን መንገድታትና ሓዲግና ናብቲ ምሕረትን ይቕሬታን ዘለዎ ጐይታ ክንምለስ ዘቕረበልና ጻውዒት ካብ ቅድሚ ሕጂ ብዝያዳ ኣገዳስነት ከም ዘለዎ ገሊጾም። ቅዱስ ኣቦና ኣስዒቦም ኣብ ወንጌል ምሳሌታት ኢየሱስ ነቲ ሓድሽ ነገር ነቲ ኣምላኽ ዘዳለወልና ነገራት ከም ዝገልጸልና ኣዘኻኺሮም። እንተኾነ ግን ብሓፈሻ ነቲ ዝያዳ ለጋስን ፍትሓውን ዝዓበየ ፍቕሪ ኣምላኽን እነቕርቦ ምጽራር እውን ይገልጹ። ኣብ ናይ ሎሚ ንባብ ወንጌል ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ብዛዕባቶም ኣብ ግራት ወይኒ ክሰርሑ እተጸውዑ ሸቃሎ ብምስትንታን ገለ ካብኣቶም ምሉእ መዓልቲ፣ ገሊኦም ንሒደት ሰዓታት፣ ገሊኦም ከኣ ፀሓይ ክትዓርብን ከላ ጥራይ ከም ዝሰርሑ ይዝክሩ። ኣብቲ ምሳሌ ቅዱስነቶም ከም ዘመልከትዎ እቲ ዋና ግራት ነቶም ዳሕሮት ልክዕ ከምቶም ምሉእ መዓልቲ ዝሰርሑ ገይሩ ዓስቦም ከም ዝሃቦም ገለጹ። ብፍላይ እቲ በዓል ግራት ነቶም ሰራሕተይናታት ካብ ዳሕረዋይ ጀሚሩ ድሕሪኡ ናብቶም ቀዳሞት ብምምላስ ውዕለቶም ክህቦም ጀመረ። ርእሰ ሊቃነ ጳጳሳት ኣስዒቦም እቶም ምሉእ መዓልቲ ዝሰርሑ ሰባት ካብ ኣሉታዊ ምላሽ ምርሓቕ ክሳዕ ክንደይ ቀሊል ከም ዝነበረ ይገልጹ። እዚ ግን እቲ ናይ ኣምላኽ ሕያውነት ንሒደት ጥራይ ዘይኮነስ ንዅሉ ሰብ ምዃኑ ንምርኣይ ኮነ ኢሉ እተገብረ ይበሉ። ነቶም ገዛ ርእሶም ቀዳምነት ከም ዝረኽቡን ነቲ ዝግብኦም ከም ዝረኽቡን ወይ ነቲ ዝረኸብዎ ውፅኢት ከም ዝግብኦም ዝኣምኑን እውን ከይተረፈ ኣምላኽ እተፈልየ መንገድታትን ሓድሽ ሓሳባትን ከም ዘለዎ ደጊሞም ኣረጋገጹ። ርእሰ ሊቃነ ጳጳሳት ሊዮን ቀጺሎም ኣብ ክንዶስ ሕጊ ፍቕሪ ነቲ ናይ ቀመር ተዘክሮታትና ምስ ዝትክኦ ንናይ ምሕረት ተመክሮና እውን ምስ ዘስፍሖ ከምኡውን ውህበት ሰላም ንውድድር ደው ምስ ዘብሎ ብሞሳ ምስ እንቀራረብን ኩላትና ሓጎስን ጥበብን ዝሓሸ መጻእኒና እንረክብ ክብሉ ኣዘኻኽሩ። ርእሰ ሊቃነ ጳጳሳት ሊዮን ወሲኾም ኣብ ግራት ወይኒ ኣምላኽ ምዕያይ ንመንግስቱ ብምግልጋል መዓየይቲ ኣምላኽ ምዃንን ጸጋ እዩ ኢሎም ብምጽዋዕ ሓድሽ ኩነት ኣምላኽ ኣብ ዝግለጸሉ ስፍራ ቅንኣትን ምክፍፋልን ቦታ የብሉን ብምባል ኣትሪሮም ተዛረቡ። በዚ ምኽንያት እዚ ድማ ጐይታ ኣብ ዝርከበሉ ስፍራ ንድለዮ ቀረባ እንከሎ ንጸውዓዮ ቄናን መንገድን እኩይ ሓሳባትን ድማ ንሕደግ ክብሉ ተማሕጸኑ። ኣብ መደምደምታ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ነቶም ኣባኡ ተረኽቡ ምእመናን ናብታ ከማና ፍጥርቲ ዝኾነት ግን ከኣ መንቅብ ዘይብላ ብፅእቲ ኣደ ክጥምቱ ተማሕፀንዎም። ንሳ ድማ መንገድታቱ ከም መንገድና ሓሳባቱ ድማ ከም ሓሳባትና ምእንቲ ክኸውን ኣብ ኣምላኽ ተስፋ ንክንገብርን ናብ ምሕረቱ ምእንቲ ክንውፈን ክትሕግዘና ትኽእል እያ ብምባል ኣስተንትንኦም ዛዘሙ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሃገረ ሶማልያ ዓመፅ ደው ክብልን ኣብቲ ዝቕጽል ዘሎ ሰብኣዊ ቅልውላዊ ሓገዝን ረድኤትን ክግበረሎም ጸልዮም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ትማል ሰንበት ድሕሪ ጸሎት መልኣከ እግዚኣብሔር ኣብ ዘካፈልዎ ቃል ሰላምታን ምሕፅንታን ነቲ ኣብ ሃገረ ሶማልያ ዘሎ ሰብኣዊ ኩነታት ዘኪሮም። ነቲ ኣብ ገሊኡ ክፋላት ሃገረ ሶማልያ ዝቕጽል ዘሎ ሰብኣዊ ቅልውላው ብዓብዪ ሻቕሎት እከታተሎ ኣለኹ፣ ኣባኡ ድማ ዓመፅን እቲ ጽንኩር ኩነታት ኣየርን ነቲ ድሮ ሓደገኛ ዝኾነ መነባብሮ ህዝቢ ብፍላይ ከዓ ንደቂ ኣንስትዮን ቈልዑን ህፃናትን የጋድዶ ኣሎ በሉ። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ እዞም ኣሕዋትና ንሓትናን ዘድልዮም ሰብኣዊ ሓገዝ ምእንቲ ክረኽቡ ካብ ኣህጉራዊ ማሕበረሰብ ልግሲ ክወሃቦም ተስፋ ከም ዘለዎም እውን ኣመልኪቶም። ዝተፈላለያ ትካላት ውድብ ሕቡራት ሃገራት ኣብዘን ዝሓለፋ ኣዋርሕ ነቲ ኣፍሪቃዊት ሃገር ዝህብዎ ሰብኣዊ ረድኤት ኣጸቢቑ ነኪዩ እዩ። ቤት ጽሕፈት ምትሕብባር ሰብኣዊ ጉዳያት ሓደ ሲሶ ናይ ድሮ ዝነከየ ባጀቱ ጥራይ ከም ዘወፈየ ድማ ይገልጽ። ውጥን መግቢ ዓለም ውድብ ሕቡራት ሃገራት ኣብ 2026 ዓመተ ምህረት ካብ 2 ሚልዮን ሰባት ናብ 600 ሽሕ ጥራይ ብምውራድ ዘካይዶ ዝነበረ ናይ ረድኤት ንጥፈታት ከም ዘነከየ ይሕብር። ኣብ 2026 ዓመተ ምህረት ዝናብ ኣብ ብምሉእ እቲ ዞባ ካብቲ ተዛማዲ መጠኑ ኣጸቢቑ ዝተሓተዩ ዝነበረ። ብዙሓት ስድራ ቤታት ማይ ንምርካብ መጓሶኦም ሒዞም ካብ ቦታ ናብ ቦታ ይንቀሳቐሱ ከም ዘለዉ እውን ይሕበር። እቶም ሰገር ዶባት ዝኾኑ ሓካይም ነቶም ኣገልገልቲ ግብረ ሰናይ ኣብቲ ኸባቢ ልዕሊ 70 መሳለጥያታት ጥዕና ተዓጺናሉ ዘለዋ ዞባ ምዱግ መባእታዊ ኣገልግሎት ጉድለት ኣመጋግባ ንምስልሳልን ንምስፍሕፋሕን ክሕግዝዎም ጻውዒት ኣቕሪቦም ኣለዉ። ሃገረ ሶማልያ ብ1991 ዓመተ ምህረት መንግስቲ መሓመድ ስያድ ባሬ ካብ ዝወደቐሉ እዋናት ሒዛ ውሽጣዊ ግጭት ኣጋጢምዎ ኣሎ። እስላማውያን ጥሩፋት ድማ ንገጠራት እቲ ሃገር ብምቁፅጻር መግዛእቶም ኣደልዲሎም ይርከቡ ኣለዉ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ናብ ካቶሊካውያን ጳጳሳት ላቲን ኣሜሪካን ካሪብያን ኣብ ዝፀሓፍዎ ኣመልኽቲ ብምኽንያት 300 ዓመት ኣዋጅ ቅድስና ጠበቃኦም ዝኾነ ቅዱስ ቱሪብየስ በዓል ሞግረቬጆ ንስርዓተ ምቕባል መንበረ ጵጵስና ኣብ ግምት ምምእታው ብዛዕባ ኤጲስቆጶሳዊ ኣገልግሎት የስተንትኑ። ነቶም ጳጳሳት ድማ ንመጓሶኦም ጠንጢኖም ከይሓድጉ የጠንቅቑ፣ ውሽጣዊ ህይወቶም ከማዕብሉ ድማ ተማሕፀንዎም። ንድርኩ ኸይት ካቴድራል ምስጋርን ንኣገልግሎት ሓድሽ ማሕበረሰብን ምቕባልን መስቀል ማይ ጸሎትን ከም ምልክት ኣገልግሎት ምቕባል ንውሽጣዊ ህይወትካ እናተኸናኸንካ ክፍጸም ዘለዎ ኣገልግሎት እዩ። እዚ ድማ ፍትሒ ወይ ብሕታዊ ረብሓታት ክቕጽል ክንፈቕደሉ ከም ዘይብልና እዩ ዘመልክተልና። ኣብቲ ሃዋርያዊት መልእኽቲ ተገሊጹ ዘሎ ናይ ምሕዳስ ሓይሊ ኣምልኾን ተልኾን ንኣእምሮ ምእመናን ዝመልእ ማእለያ ዘይብሉ ድምፂ ከም ሓደ ብሶላ ኮይኑ ንተልኾ ጳጳሳት ከም ዝመርሕ ኣመልኪቶም። እዚ ገለ ካብቲ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ብዛዕባ ኣገልግሎት ጳጳሳት ዘስተንተንሉ ምሳሌታት እዩ ዝነበረ። ኣብ መንጎቲ ሓደ ጳጳስ መንበሮም ንምቕባል ዝገብርዎ ስርዓታትን ጽምብላትን ኣብ መንጎቲ ብሕድሪ ተዋሃቦም ተልኾን ዘሎ ምትእስሳር ዘብርህ እዩ። እዚ ድማ ዝሓለፈ ዕለት 19 መስከረም ኣብ ተሓትመት ጳጳሳዊት መልእኽቲ ናብ ጳጳሳት ላቲን ኣሜሪካን ካሪብያን ኣብ 300 ዓመት ኣዋጅ ቅድስና ናይቲ ጠበቃኦም ዝኾነ ቅዱስ ቱሩብየስ በዓል ሞግረቬጆ እተላእከት መልእኽቲ ተገሊጹ ይርከብ። ቅዱስ ኣቦና ነቲ ኣብ ፔሩ ዘሕለፍዎ ሓባራዊ ናይ ጉስነት ተመክሮታት ብምዝካር ቅዱስ ቱሩብየስ ጳጳስ ኣንደስ ሊቀ ጳጳሳት ርእሰ ከተማ ፔሩ ማሊ እዮም ዝነበሩ። ነፍስ ወከፍ ጳጳስ ናብ መንበሮም ናይ ምቕባል ስርዓታት ብምጥቃስ ድማ ልክዕ ከምቲ ጳጳስ ናብ ማሕበረሰቡ ወይ ናብ ሰበኻዊ ጉስነታዊ ምብጻሕ ክገብር እንከሎ ናይ ምቕባል ጽምብል ዝግበረሉ ኮይኑ ከም ዝርእይዎ እውን ገሊጾም። ቤተ ክርስቲያን ንሓደ ጳጳስ ደጋጊማ ናብ ትርጉም ናይቲ ቀዳማይ ስጉምቲ ናብ መንበሩ ዝገብሮ ጉዕዞ ክትመልሶ ከም እትደሊ ተዘኻኽሮም ድማ በሉ። እታ ናይ መጀመርታ ርክብ ጳጳስ ምስ ምእመናኖም ኣብ ኣፍ ደገ ካቴድራል ከም ዝገብርዎ ምስ ሓደ ጉዕዞ ማለት ኣቐዲሞም እቶም ጳጳስ ክበጽሕዎ ምስ ዘለዎም ማሕበረሰብ እዮም ዘካይድዎ። ምሉእ ብምሉእ ምእንቲ ክፈልጡ ከምቲ ናይ ስብከተ ወንጌል ቋንቋታት ነቲ ኩነታት ዘማእክሎን ምስ ሃገሩን ህዝቡን ርክብ ክምስርት ከም ዘለዎን ኮይኑ ዝጭነቕ ዝነበረ ቅዱስ ትሪብየስ በዚ መንገዲ እዚ ክጓዓዝ ተጸዊዑ እዩ። ገለገለ ኩነታት ናይ ሓደ ሰበኻ ብድሕሪ ሰደቓ ኮንካ ክትርድኦ ኣጸጋሚ እዩ። በዚ ምኽንያት እዚ ድማ ጉስነታዊ ምብጻሕ ሕያው ኮይኑ ይቕጽል ከም ዘሎ ክነረጋግጽ ኣለና። ምስ ማሕበረሰብና ክንራኸብ ንመጓሰና ንምስማዕ ከምኡውን ነቶም ሳሕቲ እንተዘይኮይኑ ናብ ጳጳሶም ክቐርቡ ዕድል ዘይረኽቡ ንምድላይ ኣገልግሎት ተካእቲ ሃዋርያት ብምቕጻል ኣልባብና ኣብ ሰማይ ኣእጋርና ድማ ኣብ መንገዲ ምንባር ዝሓትት እዩ በሉ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ሓደ ጳጳስ ናብ ኣፍ ደገ ካቴድራሉ ምስ በጽሐ ሓደ መስቀል ተቐቢሎም የሳልምዎም። ቅዱስ ትሪብየስ ከዓ ኣብ ጉዕዝኡን ጸገማቱን ምስ ደቂ ሰባት ብምቅርራብ ንግፍዒ ብምውጋድ ከምኡውን ምስ ድኻታትን ዝሳቐዩ ሰባትን ጥቡቕ ርክብ ብምስራት ጥቕሚ ገዛ ርእስኻ ናይ ምስዋዕ መብጽዓ ዝገበሮ ኣብነት ሓደ ምልክት እዩ በሉ። ፍቁራት ኣሕዋተየ፣ ብተደጋጋሚ ናብ ቤት ትምህርቲ መስቀል ክንምለስ ኣለና። ነቲ መጓሰ ምሕዳግ ቅድሚ ዝኾነ ይኹን ካልእ ዝረአ ገለልትነት ኣቐዲሙ ክጅምር ይኽእል እዩ። እዚ ኸ ናይ ገዛ ርእስኻ ምጽንናዕ ወይ ጥቕሚ ርእስኻ ካብ ሰናይ ምእመና ንላዕሊ ቀዳምነት ኣብ ዝውሃበሉ እዋን እዩ ዘጋጥም በሉ። ሓደ ጳጳስ ብጽሞና ኣብ ቅድሚ ቅዱስ ቁርባን ምስ ዝርከብ ጓሶት ከም ዝመጹን ከም ዝኸዱን ከም ዝለዋወጡን ሓደስቲ ብድሆታት ከም ዝለዓሉን ውጥናት ከም ዝፍጸሙን ኣፍልጦ ብምሃብ ክርስቶስ ግና ወትሩ ህያው ምዃኑ ይምስክር። ስለዚ ርእሰ ሊቃነ ጳጳሳት ኣብ መልእኽቶም ጳጳሳት ስግደት ቅዱስ ቁርባን ሓደ ቀዳምነት ዝወሃቦ ጉዳይ ክገብርዎ ተማሕጺኖም ነቲ እሙን ዝኾነ ናይ ገዛ ርእሶም ግዜ ከወፍዩን ከምኡውን ኣብ ጉዕዞኦም ደገፍ ክረኽቡን ዝኾነ ይኹን መደባት ንኽሓስቡን ዘኽእል መንገድታት ክፍትኑውን ተማሕጸንዎም። ሓደ ሰብ ብኣስተንትኖ ናብ መሰዊኢ ጐይታ ክቐርብ ይኽእል። ኣብዚ ክርድኦ ዘለና ከምቲ ቤተ ክርስቲያኑ ኣብ ዙርያኡ ዝእክብን ምሳኡውን ሓደ ኣካል ዝገብራ ክርስቶስ ከም ምዃኑ ዘመልክት ይኸውን። እቲ ቅዱስ ሊቀ ጳጳሳት ሰበኻ ሊማ ይብሉ ቅዱስ ኣቦና ንሓንቲ ገፋሕን ብዙሕነት ዘለዋን ቤተ ክርስቲያን ኣገልገለ፣ ኣባኡ ድማ ሓድነት ንምዕቃብ ከም ዝፀዓረን ገሊጾም። በበይኑ ዝዓይነቱ ሰበኻታትና ሓድነቱ ኣብ ክርስቶስ ምእንቲ ክረክብ ሎሚ እውን ሓድነት ክዕቀብ ዘለዎ ሓላፍነት እዩ በሉ። እቲ ስርዓት ምርካብ መንበረ ጵጵስና ድማ ንሃዋርያዊ ኣዋጅ ብምንባብ እዩ ዝጅምር። እታ መልእኽቲ ድማ ናይ ርእሰ ሊቃነ ጳጳሳት መልእኽቲ ኮይና ነፍሲ ወከፍ ጳጳስ ኣገልግሎቱ ኣብ ቤተ ክርስቲያን ንኽፍጽም እትእዝዝ ሃዋርያዊት መልእኽቲ እያ። ሓደ ጳጳስ ነዚ ሽመት እዚ ባዕሉ ኣይወስዶን እዩ፣ የግዳስ ተቐቢሉ ምስ ቤተ ክርስቲያን ብምትሕብባር እዩ ዘገልግል። ነቲ ሰናይ ዝኾነ መዝገብ ንምሕላው ድማ ገዛ ርእሱ ሕራይ ብምባል የወፊ። ብዙሕ ድምፅታት ኣብ ልዕሊ ሕልና ምእመናን ስልጣን ከም ዘለዎም ኣብ ዝገልጹሉ ዘለዉ እዋን ጳጳስ ንህዝቡ ንድምፂ ናይቲ ሓደ ጓሳ ንኸለልዩ ምእንቲ ክሕግዞም ዕጉስን ሱር ዝሰደደን ንጹር ትምህርቲ ዘለዎ ክኸውን ግዴታ ኣለዎ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ኣብነት ቅዱስ ቱሪብየስ ብምስዓብ ናብቶም ኣብ ላቲን ኣሜሪካ ንመንፈሳዊ ጂኦግራፋዊ ኣቀማምጣ ቤተ ክርስቲያን መሰረት ዝገበሩ ጳጳሳት ይጥምቱ። ከም በዓል ቅዱስ ኣንቶኒ ሜሪ ክላሬት፣ ቅዱስ ሕዝቅኤል ሞሪኖ፣ ቅዱስ ሩፋኤል ጊዛር፣ ቅዱስ ኦስካር ሮሜሮ፣ ብፁእ ሁዋን ዴ ፖላፎክ፣ ብፁእ ጃሲንቶ ቬራ፣ ብፁእ ማሜርቶ ኤስኩዩ፣ ብፁእ ኤንሪኬ ኣንጀሊ፣ ብፁእ ጄሱስ ጀራሜሎ፣ ብፁእ ኤድዋርዶ ፔሮኒዮ ዝኣመሰሉ ኣብነት ከም ዘለዎም እውን ኣዘኻኸሩ። ርእሰ ሊቃነ ጳጳሳት ቀጺሎም ሎሚ እውን ማሕበረሰብ ቤተ ክርስቲያን እቲ ተልእኾ ከከም ግዜን ኩነታትን ብኸመይ ተፈላለየ ቅርጺ ክህልዎ ከም ዝኽእል ንምርዳእ ብዛዕባኦም ዘለዎም ኣፍልጦ ከዕምቑ ተማሕጸንዎም። ኣብ መደምደምታ ቅዱስ ኣቦና ነታ ኣብ ላቲን ኣሜሪካ ዘላ ቤተ ክርስቲያን እትድግፍ ቅድስቲ ድንግል ማርያም ዘጓዳሉፐ ነቲ ተቐበልናዮ ተልእኾ ብሓድሽ ተኣማንነት ክንፍጽሞ ሰናይ ባህጊ ተማልደልና ክብሉ መልእኽቶም ዛዘሙ።
1: كبراتنا كبران سمعتنا اجت كثاثلو زلخم زينا فاتيكان ايو لكا باباسات كريستوف زاكيح الكاسيس اب نيويورك حدش قوام تعزاب قدست منبرا بحبرات حاقرات اب اقداس انت موقاد نايتسل الزرابع نهزباو زرر بزمارز مفلالاي زرقن مبزحتي اقزيين عمتن سدتن بايتا زدالو المقوانو نفلما اوان ابزس معوم مدارة يوم ملاخدو حدش قوام تعزاب قدست منبرا بحبرات حاقرات لكا باباسات كريستوف زاكيح الكاسيس التي عصرت شدشتا مسكرم نوانا تحف حبرات هقرات انتين قوتارش نعيشمت دبدابيام كم زقرابون الحالي محالتي التي عصرت شوحات مسكرم اب نيويورك اب مانقو حيمانو تاون اب مانقو بحرطاتن زقبرزتن متصوار مدنفاعن مقوام نايتل الزربان اما كيلو ابستقايد عالم لخوة على مدارة كم زسمعون لكبا باسات الكاسيس قدست منبر نفس وكفن والكاسب بملكعن مثلن اقزي عبير زتفاتران بزخوان يخون مجلس ويسنا حساب بتسلقي كقنصو زي كأل زي نتساق كبر خمسة لور دي جيمان بمرق قاعدس كابز مسارتا حاكز نخلو عينات زي متصوارن أدلوان نسبعو صدرابيت زقو سلن نكونتات سلاماوي حبرو نابراز الداخمن عينات زي متصوارن أدلوان نايتل زربان منتساق كبر كباو قديتا يوحز بيلم زخونة بسنك حيمانوت عاليت زي قنات ويكال بحريات نبولك أصابات وي محبر صابات زقنع نايتل زربا أنتار تنبس عيكا مفكار زبل تأزاز يبجا كازي محبر عوزة يمرز من فلو لا يقوهاهر مبزعت يوزير ما نحمس النص قوقتن بايتا يقرب كم زبالو زحبر زينا فاتيكان أصعيبو قررم سبعو نتزر استنعيرس هل كان باباسات للمبر عصر تربعة حوالي مال أختي توكيسهم نزيادة سبعو سلطانة كنقبرو النقاء الكاداماي أبركتو نقالاتنا كبأفنا كدم موطعنا محساب يكالات عبا حيلي ألو أكالي تمحبر عو السلام معباينا يبحل الزتن متصور مفللاي مخبار زهلو تيك أداماي سقومتي أصوار مزراقف إيو يخونم بار سلام المحنات كالات نبينو أخول كمزي كونا الرقاقيتهم حق إينا متصور معرزي مكداسوي أنتراونت أيكونن تايدا ناي نفسو كفول كسب كبرن نكزا رأسنا يحلنا نتصنة بنتفت أفلت أو محب مالت إيو تعقستي أب معوات زادة حال حدا عمر رداء من تاقص الواتات نحاكينا متصور أقداسي إيو بزمان فاسيس قدس منبر أب منغو حيمانو تاعتن أب منغو بحلتاتن زقبر زادة نتصل إي نمبداح نقولو زحش عالم نمحناتن كم أقداس مقدي تسفح كم زبالو أفلتو حساب كان يمقلات نتصنة تحلو زلو مسرطاوي مسل إيو انكبلو أسميرام يخون منبر زي نتصنة نتزي مس حلفنت ايو زمت زقونه يكون كونيلكا عمت ويصل زبقسك علات ويزربا حسابكا ناي مغلاصناصنت ايو بلكا متباقه نتحقينا ناصنت كعنببالو زق للكوناتات زبحقوق ايو كمتي قرم سبعو نتزر استون هاير سلكان باباسات ليون عودما اخت زلابو ركباتنا كبه كله صلن قيمن صنفيناناتن قدما فردن زعمسله تكبرنا تصك خون اللهو نزم الوتاو تكبارات يتعدك خون الله عاوز بلان حيالنا ركب ايدلينا انتايد عادم تزيب اللهم تحطات دمتي كسمعن نايم التخخابن عقم زلو ركب يدلينا كالات عدكو زراقف مزخون علم عدكو خفتحك حقزنا ايو ركباتنا عدكو مزراقف بزعبا علم الطفلي الرعاية نيخنا كافلن مسبعو كبرتنا بزسماما مقدخن واسا يخلنا كم زبالو زينا فاتيكان حبيرو اللي كباباسات كريستوف زكيح الكاسيس الاتران أربعة النحاسة شحن تشعة ميتن سوسان شومنتن عمتن محرد أب بيروت اللي بانوز تولو الاتران حرين قنبوت شحن تشعة ميتن تسعان أربعة عمتن محرد أب بيروت نايمار ونعو سرحة أب تختل كاتوليكايت بيتا كريستيان معركة كهنة تستقبلونا لحرش ديشت عمت دمع أب نايك دست منبر سنمي لاوكلي عور كبتا الأخو كقلقلو خمس جمارون أب كلتا شحن أسر تشومنتن عمتن محرد أب باكستان نايك دست منبر حواري عول أخو كوينام مستمزو الات عصر تشعة تريك عن عصر تشعة عمت محرات أب بازليكا قدوس بيتروس بكاردينال بيترو بارولين ونصحف قدوس منبر معركة ببسنة كم التقبلو زحبارة زينا فاتيكان أصعبو على تسران حموشتان حملك لتشعن سران شدوشتان عمت محرات رساليك على باباسات اللي ينمبل عصر تربعة أبو دب حبرات حقرات نهاية قدوس منبر قوم تعزابي انكبلو كم زو سما يوم يزخاخر ዓለም ሓቆፍ ንመንእሰያት ሳይኦል ልዕሊ 400 ወከልቲ ካብ ልዕሊ 100 ሃገራት ኣብ ሳይኦል ደቡብ ኮርያ ዝካየድ ናይ 4 መዓልታት መሰናዶ ኣኼባ ብምዝዛም ኣብ ዓለም ሓቆፍ ንመንእሰያት 2027 ዓመተ ምሕረት ምስ ክርስቶስ ንኽራኸቡ ንምሕጋዝ ግብራዊ መምርሕን ዝተሓደሰ ዕድመን ተቐቢሎም ንሓደ መንእሰይ ናብ ዓለም ሓቆፍ ንመንእሰያት ምዕዳም ማለት ኣብ ዝርዝር ተሳተፍቲ ስም ካብ ምውሳኽ ንላዕሊ ማለት ምዃኑ ናይ ሳይኦል ሊቀ ጳጳሳት ሱንታይ ክቹንግ ኣብቲ ዕለት 19 መስከረም ዝተዛዘመ ካልኣይ ኣህጉራዊ መሰናዶ ኣኼባ ንዓለም ሓቆፍ ንመንእሰያት ሳይኦል 2027 ዓመተ ምሕረት ንልኡኻት ኣገንዚቦም ነፍሲ ወከፍ መንእሰይ ናይቲ ምትእኽኻብ ንኽሳተፍ ዘይኮነስ ምስ ጎይታ ክራኸብ ይዕድም እንክብሎ ከም ዘጉልሑ ዝሓበረ ዜና ቫቲካን ኣስዒቡ ኣብቲ ንዓለማውያንን ስድራ ቤትን ሂወትን ዝሓሊ ናይ ቅዱስ መንበር ላዕለዋይ ቤት ፅሕፈት ምስ ናይቲ ከባቢ ኣሰናዳይት ሽማግለ ብሓባር ዝተዳለወ ንኣርባዕተ መዓልቲ ዝቐፀለ ኣኼባ ልዕሊ 400 ልኡካን ከም እተሳተፉ ብምምልካት ልኡኻት ንልዕሊ 160 ሰበኻታትን ናይ ካህናትን ደናግልን ማሕበራትን ኣቕለስያውያን ምንቅስቓሳትን ወኪሎም ዝተሳተፉ ምዃኖም ኣፍሊጡ ዕለት 16 መስከረም ኣብ ካቴድራል ሚዮንግዶንግ ንተጋባእያን ኣብ ዛዕሪ ምስወተ ቅዳሴ ሊቀ ጳጳሳት ቹንግ ልኡኻት ኪኖ እቶም ድሮ ኣብ ዓለም ሓቆፍ ክኖ መንእሰያት ዝሳተፉ መንእሰያት ንካልኦት መንእሰያት ንክሳተፉ ዕድመ ካቅረቡ ኣጀኹም ኣነ ንዓለም ስዒረያ እየ ዝብል መራሒ ሓሳብ ብመሰረት ገይሮም ኣብ ዘቕረቦ ኣስተንትኖ ኣተባቢዖም እዚ ምትብባዕ እዚ ኢየሱስ ደቂ መዛምርቲ ከም ዘይርጉፅነት እናጋጥሞም እንከሎ ዘቕረበሎም ምዃኑ ኣዘኻኺሮም ናይ ሎም መንእሰያት እውን ዘይርጉፅ መጻኢ ፅዑቅ ምፍሕፋሕን ምፍለላይን ዘጋጥሞም እውን እንተኾነ ገና ግን ተስፋ ኣብ ምድላይ ዘይበኸሩ እዮም እንክብሉ ኣብቲ ዝዓረገ ምስወተ ቅዳሴ መኽፈቲ ናይ ዓለማውያንን ስድራ ቤትን ሂወትን ዝሓሊ ናይ ቅዱስ መንበር ላዕለ ቤት ፅሕፈት ህየንተ ካርዲናል ከቪን ፋረል ኣብ ዘስምዖ መደር ኣረጋጊፆም መንእሰያት ናብ ክርስቶስ ክምለሱን ኣብ ስግረ ባህላዊ ምፍለላያት ሕብረት ንኽረኽቡን ዝሕግዝ ዝካየድ ምድላወት ኣተባቢዖም ኣብ መዛዞም ዝዓረግ ምስወተ ቅዳሴ ሓፈሻዊ ኣተሓባባሪ ናይታ ኣሰናዳይ ሽማግለ ጳጳስ ፖል ኪዮንግ ሳንግ ሊ ነቲ ናይ ዝተፈቐርካ ናይ ምዃን ተመክሮ ኣብ ሕምረት ናይቲ ተልእኾ ክኸውን ኣዘኻኺሮም ቅድሚ ዝኾነ ነገር መንእሰያት ከም ዝፍቀሩ ብኣምላኽን ብቤተ ክርስትያንን ከም ዝፍቀሩ ከም ዘለውዎ ድማ ተቐባልነት ዘለዎም ምዃኑ ክፈልጡ ኣለዎም ከም ዝበለ ዜና ቫቲካን ኣፍሊጡ እቶም ልኡኻት እቲ ናይ ኮርያ ተመክሮ ምድላዋት ኣብ ውሽጢ ማሕበረሰቦም ናይ ምትርጓም ዕማም ዘለዎም ከም ዝኾኑ ነቲ ዕማም ንምድጋፍ ጓሳዊ ኣስተንትኖ ምስ ምርኢታት መሳርሕታት ምዝገባን ንነጋድያን ዝኸውን መተግበር ምውሃሃል ዘለዎ ኣገዳስነት ከም እተሰማረሉን ቅድሚ እቲ ቀንዲ ምትእኽኻብ ዓለምለኻውያን በፃሕቲ ዝቕበሉ ብሰበኻታት ኮርያ ዝምዕብሉ ዘሎ መደባት ጉዕዞ ክህልው ዝኽእሉ ናይ ፍፃም ቦታታትን መደባትን ከም እተዳሕሰሰ ዝሓበር ዜና ቫቲካን ኣስዒቡ ሊቀ ጳጳሳት ቹንግ መንእሰያት ኮርያውያን ንበዓሎም ነቶም ኣብ ዓለም ሓቆፍ ክኖ መንእሰያት 2027 ዓመተ ምሕረት ዝሳተፉ ንመእንጋድ ኣብ ዝካየዱ ዘሎ መደባት ይሕግዙ ከም ዘለዉ ኣስሚሮም ኣብ መላእ ሃገር ዝርከቡ መእመናን እውን ኣብ ምትሕብባር ከም ዘለዉ ኣረጋጊፆም ሳይኦል ካብ ዕለት 3 ክሳብ ዕለት 8 ነሓሰ 2027 ዓመተ ምሕረት ዓለም ሓቆፍ ክኖ መንእሰያት ከተእንግድ ምዃና እዚ ድማ ድሕሪ ማኒላ 1995 ዓመተ ምሕረት ንፈለማ እዋን ነቲ ኣህጉራዊ ምትእኽኻብ ኣብ እስያ ከተእንግድ ምዃና ኣዘኻኺሮም ምዝገባ ዓለም ሓቆፍ ነጋድያን ኣብ መወዳእታ ወርሒ ጥቅምቲ ክጅመር መደብ ተታሒዙ ከም ዘሎ እውን ከም ዝሓበሩ ኣፍሊጡ ክረምቲ እናቐረባ ኣብ ዝኸደሉ ዘሎ እዋን ኣብ ብቓዛ ዝርከቡ ህፃናትን ኣባይቲ ስድራን ኣብ ዝርከብሉ ዝዓነወ ኣባይቲ ብብዝሒ ዘዓላቕለቐ መእለይ ተመዛበልትን ከቢድ ኩነታት ኣየርን ንተወሳኺ ሓደጋታት ክቃልዑ ምዃኖም ኣብዚ ቀረባ እዋን ድሕሪ ምፍራስ ህንፃታት ዝካየድ ዘሎ ፃዕርታት ኣድሕኒ ሂወት ድማ ህፁፅ ሓገዝ ኣብ ምቕራብ ኣብ ዘካይዶ ዘሎ ፃዕሪ ከሰናኽል ከም ዝኽእል ይንገር ትካል ሓደ ህፃናት ሕቡራት ሃገራት ኣብ ዝመፅእ ክረምቲ ኣብ መላእ ወ ሽመጥ ቃዛን ምዕራባዊ ገማግም ዮርዳኖስን ንዝርከቡ ኣስታት 540,000 ህፃናትን ኣባይቲ ስድራ ኦምን ዘድሊ ሓገዝ ንምቕራብ 97.5 ሚልዮን ዶላር ኣሜሪካ ከም ዘድሊ ፃውዒት ብምቕራብ ኣባይቲ ቁሪ ብርቱዕ ዝናብ ውሕጅን ካልእ ንሂወት ኣብ ሓደጋ ክእቱ ዝኽእል ኩነታትን ከጋጥሞም ከም ዝኽእል ኣፍሊጡ ኣብ ቃዛ ዳርገ 84 ሚእታዊት ካብ ህዝቢ ልዕሊ 1.76 ሚልዮን ሰባት ኣብ ልዕሊ ዓቐን ዘዕለቕለቐ መዕለይ ተመዛበልቲ ወይ ኣብ ዝተበላኸ ሸዋን ዘይ እኹል መዕቆቢ ቦታታትን ከም ዝርከቡን ከምዚ ዝኣመሰለ ኩነታት ኣየር ንኣባይቲ ስድራ ንከቢድ ሓደጋ ዘቃልዕ ምዃኑ ትካል ሓልዮ ህፃናት ሕቡራት ሃገራትን ክሕብር እቲ ሓደጋታት ብፍላይ ንህፃናት ኣዝዩ ፅንኩር ከም ዝኸውንን ዕሸላት ህፃናትን ሕዱር ኩነታት ጥዕና ዘለዎም ህፃናትን ንትሕቲ ሙቐት ኣካል ንረኽሲ ስርዓት ምስትንፋስ ብማይ ብዝመሓላለፍ ሕማማትን ካልኦት ምስ ምዕልቕላቕ ቁርን እኹል ዘይኮነ ኩነታት መነባብሮን ዝተኣሳሰሩ ሕማማትን ዝያዳ ተቓልዓቲ እዮም ትካል ሓልዮ ህፃናት ውድብ ሕቡራት ሃገራት ከም ዝሓበሮ ኣብ ዝሓለፈ ክረምቲ ኣብ ወሽመት ቃዛ ዕሸላት ዝርከቦም ብውሕዱ 11 ህፃናት ብሰንኪ ምጉዳል ሙቐት ኣካል ከም ዝሞቱ ሓቢሩ ኣብ እዋኑ ዝግበር ሓገዝ ተወሳኺ ሞትን ሕማምን ንምክልኻል ክሕግዝ ከም ዝኽእል ፀውዒት ብምቕራብ ንኣማይ ተሽዓት ህፃናት ክረምቲ ወቕታዊ ፀገም ጥራይ ኣይኮነን ኣዋርሕ ክረምቲ ንሕላወኦምን ንድሕንነቶምን ንሰናይ ህወቶምን ተወሳኺ ሓደጋ እዩ እንክብል ጆናታን ቬይች ፍሉይ ወኪል ትትካል ብግዝኣት ፍልስጥኤም ኣብ ዝሃቦ መግለፂ ኣፍሊጡ እዙ መጠንቀቕታ ዝወሃብ ዘሎ ስርሒታት ህወታ ድሕን ኣብ ቃዛ ዘጋጥሞ ዘሎ ዓበይቲ ዕንቅፋታት ኣብ ዝቕፅለሉ ዘሎ እዋን ዝቐረበ ኮይኑ ኣብዚ ሰሙን እዚ ኣብ ከተማ ቃዛ ብኩነት ዝተሓሰየ መንበረ ህንፃ ድሕሪ ምፍራሱ ካብቶም ዝተቃትሉ ወይ ተኻዮም ዝጠፍኡ ሰባት ህፃናት ከም ዝርከብዎም ገሊፁ ፃዕርታት ህወታ ድሕን ብሰንኪ ሕፅረት ኣገደስቲ መሳለጥያታት ካልእ ኣብቲ ፍርስራስ ንምፍታሽ ዘሎን ዘጋጠመን ኩሉ ንምልላይ ዝሕግዝ መሳርሕታትን ሕፅረት እውን ምህላው ኣረጋጊፁ እዚ ምፍራስ ኣብ እዋን ግጭት ኣብ ዝተጎድኡ ህንፃታት ዝነብሩ ኣባይቲ ስድራ ዘጋጥሞም ሓደጋታት ዘጉልሕ ኮይኑ ሕፅረት መሳለጥያታት ኣድሕን ህወት ድማ ትሕተ ቅርፅታት ኣብ ዝፈርስሉ እዋን ዘድሊ ምላሽ ናይ ምሃብ ዓቕሙ ድሩት ከም ዝኸውን የብርህ ትካል ኣድሕኒ ህወት ሕቡራት ሃገራት ዘቕርቦ ፀውዒት ንምዕራባዊ ገማግም ዮርዳኖስ እውን ዝሽፍን ኮይኑ ዓመፅ ምዝንባል ገደ ብምንቅስቃስን እናዓምቆ ዝኸይድ ዘሎ ቁጠባዊ ቅልውላውን ንዓቕሚ ተቓላዕቲ ኣባይቲ ስድራ ንክረምቲ ክገብርኦ ዘለዎም ምድላዋት ይፀልዎ ኣሎ እዚ ፀቕጥታት እዚ ንህፃናት ንከቢድ ኩነታት ክከልዑ ዝገብር ምዃኑ ኣጠንቂቑ ኣብ እዋን ክረምቲ ከጋጥም ንዝኽእል ሕማማትን ሞትን ምቅላዕን ምንካይን ንምክልኻልን ዝዓለመ ኣብዚ እዋን ዝተበላሸወ ትሕተ ቅርፂ ምምዝባልን እኹል መፅለልን ነቲ ዝፀንሐ ሰብኣዊ ድሌታት ኣብ ዘጋድደሉ ዘሎ እዋን ንህፃናትን ኣባይቲ ስድራኦምን ክረምታዊ ሓገዝ ንምሃብ ምወላ ክግበር ፀውዒት የቕርብ ክቡራትን ክቡራን ሰማዕትና ስለምክትታልኩም ለመስግን መደባትና ብጀካ ብሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፌርትር ኣቢልኩም ክትከታተሉ ከም እትኽእሉን ከምኡውን ናይ ኢሜይል ኣድራሻና tigrino@spc.vva ምዃኑ ንሕብር ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፍኖና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፍኖ ክሳብ ንራኸብ ብድሓነ ሰላም ፅንሑ يتبارك يسوس كريستوس لاوديتور يسوس كريستوس

ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎም ዕለት 22 መስከረም 2026 ዓመተ ምሕረት መደብ ፈነወናር ሰሪካን ጳጳሳት ንመበል 14 ዕለት 21 መስከረም ንተሳተፍቲ ቀዳማይ ሕታም ስብሰርሖ ኣስተውዕሎ ንሰላም ዓለም ኣቀፍ ዓውደ ጉባኤ ዘመሓላለፎ መልእኽቲ ኣብ ሮማ ካብ ዝርከባ ኣባይቲ ትምህርትን ሰበኻታትን ዝተዋፅኡ ካብ 700 ክሳብ 1000 ዝኾኑ ህፃናት ምስሉ ሰሪካን ጳጳሳት ንመበል 14 ኣብ ናይ ቫቲካን ናይ ኣታክልቲ ስፍራት ኣኪቦም ኣብቲ 1 ሚሊዮን ህፃናት ኣብ ፀሎት መቁፀርያ ኣብ ዝብል ተበግሶ ክሳተፉ ከም ዝኾኑን ጳጳስ ጅቡቲን ሃዋርያዊ መስተናብር ሞቃዲሾን ብዛዕባ ሶማልያ ማእኪሎም ዜና ቫቲካን ዝሃቦም መግለፂ ብዛዕባ ሃብቲማይ ዓለም ዝምልከት ውድብ ስነ ኩነታት ኣየር ዓለም ዘቕረቦ ፀብጻብ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምስናሐኩም ምምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግን ንሕድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ሰሊቃነ ጳጳሳት ንመበል 14 ምዕባለ ሰብስርሖ ኣስተውዕሎ ብጥበብን ግብረ ሰናይን ክምራሕን ኩሉ ዕደ ጥበባዊ ምዕባልን ሰብኣዊ ክብሪ ከገልግልን ምትእስሳር ሰብኣዊ ስድራ ቤት ከደልልልን ይሓቱ። ኣብዛ ብግርጭትን መፍለላይን ዝተላለየት ዓለም ዕደ ጥበባዊ ምዕባልን ምእንቲ ንክብሪ ነፍሲ ወከፍ ሰብ ከገልግልን ነቲ ንሰብኣዊ ስድራ ቤት ዝጥርንፍ ምትእስሳር ከደልድል ሰብስርሖ ኣስተውዕሎ ብጥበብን ግብረ ገብን ግብረ ሰናይን ክምራሕ ከም ዘለዎ ርእሰ ሊቃነ ጳጳሳት ንመበል 14 ዕለት 21 መስከረም ንተሳተፍቲ ቀዳማይ ሕታም ሰብስርሖ ኣስተውዕሎ ንሰላም ብዝብል ቁም ሓሳብ ኣብ ዝካየድ ዓለም ኣቀፍ ዓውደ ጉባኤ ኣብ ዘመሓላለፎ መልእኽቲ ከም ዘተሓሳሰቡን እዚ ኣህጉራዊ ዓውደ ጉባኤ እዚ ሰብስርሖ ኣስተውዕሎ ኣብ ምክልኻልን ምፍታሕን ግጭታት ምሕላው ሰብዖ መሰላትን ዓለማዊ ማሕደራን ዘስዕቦ ዕድላትን ብድሆታትን ዝውፎ ምዃኑ ዜና ቫቲካን ይሕብር። ርእሰ ሊቃነ ጳጳሳት ንመበል 14 ንሰብ ዝሰርሖ ኣስተውዕሎ ንሰላም ኣህጉራዊ 2 ዓመታዊ ዓውደ መፅናዕትን ዓውደ ጉባኤን ንዝተኣከቡ ኩሎም ምዉቕ ናይ ሰናይ ትምኒት መልእኽቶም ኣመሓላለፎም እቲ ዘተ ንእደ ጥበባዊ ምህዞ ኣብ ኣገልግሎት ሓበራዊ ጥቕሚ ንምቕማጥ ዝተሓደሰን ሰፊሕን ተወፋይነት ኣበርክቶ ክህልዎም ዘለዎም ተስፋ ከም ዝገለፁ ዝሓበር ዜና ቫቲካን ኣስዒቡ እቲ መልእኽቲ ኣብ ሮማ ኣብ ዝርከብ ጳጳሳዊ ላተራነ ንሰ መንበረ ጥበብ ኣብ ዝካየድ ዘሎ ዓውደ መፅናዕቲ ኣብቲ መንበረ ጥበብ ናይ ዝርከብ ጳጳሳዊ ተቋም ስነ ህይወት ላዕለዋይ ኣመሓዳሪ ጳጳስ ኣንድሪያ ቹቺ ንተጋባእያን ከም ዘንበቡ ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን ነቲ ብዛዕባ ሰብስርሖ ኣስተውዕሎ ዝምልከት ዘተ ኣብ ውሽጢ ግርጭትን ምፍለላይን ዘጋጥመ ዓለም የቐምጥዎ። ኣብዚ ከምዚ ዝበለ ኩነታት እደ ጥበባዊ ምዕባለ ግብረኣዊ ክእለት ጥራሕ ዘይኮነስ ብጥበብን ግብረ ሰናይን ዝተደፋፍአ ራእይ እውን ከም ዝሓትት ብምምልካት እቲ ዕላማ እደ ጥበባዊ ምዕባለ ንክብሪ ነፍሲ ወከፍ ሰብ ከገልግልን ነቲ ንሰብኣዊ ስድራ ቤት ዘራኸብ ምትእስሳር ከደልድልን ከም ዝኽእል ምርግጋፅ ክኸውን ከም ዘለዎ ኣስሚሮም ቀፂሎም ግሩም ሰብኣውነት ዝብል ኣርእስቲ ዝለገስዎ ዓውደ መልእኽቲ ብምጥቃስ መደብ ምሕረት ሎሚ እውን ኣብ ታሪክ ይቅፅል ኣሎ ከምኡ እውን ኣብ ዕደ ጥበባዊ ዘመን ንህወትና ብመሰረት ወንጌል ንምንባር ቡሶላ ይኸውን ከም ዝበሉ ኣፍሊጡ። ርእሰ ሊቃነ ጳጳሳት ሊዮን ሰብ ሰርሖ ኣስተውዕሎ ምዕባሊውን ኣጠቃቅማውን ንሰናይ ካልኦት ምግዳስ ዝምራሕ ኣብ ዝኾነሉ እዋን ንሰላም ኣበርክቶ ክገብር ዝኽእል መገድታት ክምርምሩን ብፍላይ ድማ ሰብ ሰርሖ ኣስተውዕሎ ከመይ ገይሩ ኣብ መንጎ ህዝብታት ዘተ ዕርቅን ምትሕግጋዝን ክዕቢ ከም ዝኽእል ክድህስሱ ንተሳተፍቲ ኣተባቢዖም እዚ ድማ ፍረታት ምህዞ ዕደ ጥበብ ናብ መሳርሕታት ሰላም ንምቕያር ይሕግዝ ከም ዝበሉ ዜና ቫቲካን የመላኽት። ቀዳማይ ሕታም ሰብ ስርሖ ኣስተውዕሎ ንሰላም ኣህጉራዊ 2 ዓመታዊ ጉባኤን ዓውደ መፅናዕትን ዕለት 21 መስከረም ሮማ ኣብ ዝርከብ ጳጳሳዊ ላተራንን ሰብ መንበረ ጥበብ ከም ተጀመረን እቲ ኣኼባ ክኢላታትን ተመራምርትን ብምጥርናፍ ትራ ሰብ ስርሖ ኣስተውዕሎ ምስ ህንፀት ሰላም ምክልኻልን ምፍታሕን ግጭት ምሕላው ሰብኣዊ መሰላትን ዓለማዊ ማሕደራን ዘስዕቦ ዕድላትን ብድሆታትን ዝውፈ እዩ። ርእሰ ሊቃነ ጳጳሳት መልእኽቶም ንስራሕ ተሳተፍቲ ነባረ ውፅኢት ከም ዘምፅእ ዘለዎም ተስፋ ብምግላፅ ፃዕሮም ነባረ ፍረ ከም ዘፍሪ ዘለዎም እምነት ብምግላፅ ጸሎቶም ብምርግጋፅ መልእኽቶም ይዛዝሙ።
ኣብ ሮማ ካብ ዝርከባ ኣባይቲ ትምህርትን ሰበካታትን ዝተዋፅኡ ካብ 700 ክሳብ 1,000 ዝኾኑ ህፃናት ምስርሰ ሊቃነ ጳጳሳት ሊዮን ኣብ ናይ ሃገረ ቫቲካን ናይ ኣታክልቲ ስፍራ ተኣኪቦም ኣብቲ 1,000,000 ህፃናት ኣብ ፀሎት መቁፀርያ ብዝብል ቁም ሓሳብ ንዝሳቀያ ኣብያተ ክርስትያን ዝሓሊ ጳጳሳዊ ትካል ኣብ ዘዳለዎ መደብ ፀሎት ክሳተፉ እዮም ዕለት ሓደ ጥቅምቲ ካብ ሰበካታትን ኣብያተ ትምህርትን ሮማ ካብ 700 ክሳብ 1,000 ዝኾኑ ህፃናት ምስርሰ ሊቃነ ጳጳሳት ልንመበል 14 ኣብ ናይ ሃገረ ቫቲካን ናይ ኣታክልቲ ስፍራ 1,000,000 ህፃናት ኣብ ፀሎት መቁፀርያ ዝብል ብሓገዝ ፀገም ንዘጋጥመን ኣብያተ ክርስትያን ዝሓሊ ትካል ኣብ ዘበገሶ መንፈሳዊ መደብ ክሳተፉ ከም ዝኾኑ እዚ መደብ እዚ ምሸት ብቆፃፅራ ሮማ ሰዓት 17 ኣብ ቫቲካን ናይ ኣታክልቲ ስፍራ ኣብ ዝርከብ ባሕቲ ሎርድ እቶም ህፃናትን ርእሰ ሊቃነ ጳጳሳትን ምሳብ መላእ ዓለም ዝርከቡ ህፃናትን ኣባይቲ ስድራን ኣባይቲ ትምህርትን ማሕበረሰባት ክርስትያንን መንፈሳዊ ሕብርዳት ብምቋም ክፅልዩ ምዃኖም ንዝሳቀያ ኣብያተ ክርስትያን ዝሓሊ ጳጳሳዊ ትካል ዝውፅኦም መግለፂ የረጋግፅ ንልዕሊ 2 ዓመታት ንዝሳቀያ ኣብያተ ክርስትያን ዝሓሊ ጳጳሳዊ ትካል ንዝተበግሶ እዚ ዘበገሰን ዘዳሉን ይኹን ንመጀመርታ ግዜ ኣብ መደብ 1,000,000 ህፃናት ኣብ ፀሎት መቁፀርያ ካብ ዕለት 1 ክሳብ 2,7 ጥቅምቲ ንምሉእ ሓደ ሰሙን ዝፀንሐ እዩ ማሕበረሰባት ኣባይቲ ስድራን ኣብያተ ትምህርትን ምስ ኩነታቶም ዝሰማማዕ መዓልቲ ናይ ምምራፅ ዕድል ዝህብ መንፈሳዊ መደብ እዩ እዚ ኩሉ ግዜ ነፍሲ ወከፍ ሕብረተሰብ ንሰላምን ሓድነትን ኣብ ዝገብሮ ፀሎት ዝጥርንፍ ኮይኑ ኣብ ዓመታዊ ክብረ በዓል እኖና ቅድስቲ ድንግል ማርያም ዘሮዛርያም 2,7 ጥቅምቲ ክዛዘም እዩ እቲ መደብ ኣብ ቫቲካን ጥራይ ኣይኮነን ዝካየድ ኣብ መላእ ዓለም ካብቶም ኣብ ቦሊቪያ ኣማዞን ዝርከቡ ደቀባት ማሕበረሰባት ክሳብ ኣብያተ ክርስትያናት ሱዳን ዚምባብዌ ሞዛምቢክ ሰራልዮንን ካልኦት ብኩናት ድኽነት ወይ ዘይምርግጋእ ዝተፀልቡ ቦታታትን ኣብቲ ናይ ፀሎት ወፍርሕ ክፅምበሩ እዮም ኣብ ሱዳን ሓያሎ ሰበካታትን ኣብያተ ትምህርትን ኣብቲ ተበግሶ ክሳተፋ እየን ኣብ ስግር ኣትላንቲክ ውቅያኖስ ኣብ ቦሊቪያ ኣማዞን ኣብ ዝርከብ ማሕበረሰብ ፂማነ ዝርከቡ ህፃናት ድረ ብቋንቋ ፂማነን ስፓይናን ፀሎት መቁፀርያ ክፅልዩ ጀሚሮም ኣለው ኣብ ርእሲ ሰበካታት ቡላዋዮ ዚምባብዌ ቁምስና ቅዱስ ክሪስቶፈር ንህፃናት 4 ጥቅምቲ ኣኪቡ ኣብ ፀሎት መቁፀርያ ንሰላም ክፅምበር እዩ ናብ ደቡብ ኣሜሪካ ምስ እንምለስ ሬድዮ ፓይ ቹክ ኣብ ፓራጓይ ኣብ ሰበኻ ሳን ኤውጀንዮ ደ ማዞኖድ ቁምስና ህፃናት ዘቕርቦ ፀሎት መቁፀርያ ብቐጥታ ከመሓላለፍ እዩ ናይ ሎም ዓመት ተበግሶ እንና ቅድስቲ ድንግል ማርያም ነቶም ኣብ ፋጢማ ፖርቹጋል ንዝርከቡ ንዝተገለፀትሎም መንእሰያት ኣብ መወዳእታ ንፁሕ ልበይ ክዕወት እዩ ዝብል ዝሓበቶም መልእኽቲ ዝተደፋፈአ ኮይኑ ናይ ኣጉራዊ ትካል ንዝሰቀያ ኣብያተ ክርስትያን ዝሓሊ ጳጳሳዊ ትካል ኣቦመንበር ናይ ክርስትያን ሓደ ድነት ዘነቃቅሕ ናይ ቅዱስ መንበር ላዕሎዋይ ቤት ፅሕፈት ህየንተ ካርዲናል ኮርትኮክ ኣብ ዘቅረብዎ ዕድመ ንፁሕ ልቢ ማርያም ንመንፈስ ቅዱስ ሙሉእ ብምሉእ ክፉት ህይወት ከመይ ከም ዝውክል ኣጉሊሖም ንማርያም ከም ኣብነት እምነትን ፀሎትን ፍቅርን የንብርዋ ብፍላይ ኣብዛ ብዓመፅን ስደትን ድኽነትን ዘይምርግጋእን ዝተለለየት ናይ ሎም ዓለም እዚ ተበግሶ ኣገዳሲ እዩ ምስሊ ህፃናት ብዝተፈላለየ ቋንቋታት ዝፅልዩን ካብ ዝተፈላለየ ሃገራት ዝመፁ ፍሉይ ባህልታት ዝነብሩን ከም ተራን ግን ከዓ ኩሎም ምልክት ምትእምማንን ተስፋን ኮይኑ የገልግል ከም ዝበሉ ዜና ቫቲካን ይሕብር 1,000,000 ህፃናት ኣብ ፀሎት መቁፀርያ ዝብል ተበግሶ ኣብ 2005 ዓመተ ምሕረት ኣብ ቬነዙዌላ ዝጀመረ ኮይኑ ኣብ ነፍሲ ወከፍ ኣህጉር ዝርከቡ ህፃናት ኣባይቲ ስድራ ሰበካታት ኣብያተ ትምህርትን ጉጅለታት ቤተ ክርስትያንን ዘሳትፍ ዓለም ለኻዊ መርበብ ፀሎት ኮይኑ ይቅፅል ኣሎ እዚ ተበግሶ እዚ ድማ 1,000,000 ህፃናት ፀሎት መቁፀርያ ዝፅልዩ ዓለም ክትቅየር እያ ዝብል ሓደ ካብቲ ናይ ቅዱስ ፓድሪ ፒዮ በዓል ፔትራልቺና ጥቕስታት ዝተደረኸ ከም ዝኾነን ይኹን እምበር ፀውዒት ፀሎት ኣብ ህፃናት ጥራይ ዝተሓፅረ ኣይኮነን ንዝሳቀያ ኣብያተ ክርስትያን ዝሓሊ ጳጳሳዊ ትካል ግብረ ሰናይ ኩሉ ሰብ ወለዲ መምሃራን ካሕናት ኣባላት ሰቡፊ ሂወት መምሃራን ትምህርተ ክርስቶስን ኣባይቲ ስድራን ኣብቲ ወፍሪ ክፅምበሩ ይላቦ ሙሉእ መቁፀርያ ንምፅላይ ዘይከኣል እንተኮይኑ ዋላ ንሓደ 10 ዓመት ብተኣማንነት ምፅላይ ኣብዚ ዓለማዊ ሰንሰለት ፀሎት ዝፅምበር ምዃኑ መግለፂ ንዝሳቀያ ኣብያተ ክርስትያን ዝሓሊ ጳጳሳዊ ትካል ግብረ ሰናይ የጉልሕ
ናይ ቅድስት መንበር ዜናን ክፍል ማሕተምን ቤት ፅሕፈት መለለይታትን መርሒ ቃላትን ናይ እቲ ርእሰ ሊቃነ ጳጳሳት ለመንበር 14 ካብ ዕለት 6 ክሳብ ዕለት 17 ሕዳር ናብ ኡራጓይን ኣርጀንቲናን ፔሩን ዝገብሮ ሃዋርያዊ ጉዕዞ መወግዓዊ ገይሩ ናይ ቅድስት መንበር ዜናን ክፍል ማሕተምን ቤት ፅሕፈት ርእሰ ሊቃነ ጳጳሳት ለመንበር 14 ኣብ ወርሒ ሕዳር ናብ ደቡብ ኣሜሪካ ዝገብሮ ሃዋርያዊ ጉዕዞ ኣብ ኡሩጓይን ኣርጀንቲናን ፔሩን ዘካይድዎ ዑደት ን12 መዓልታት ናብ 10 ከተማታት ዝገብሮ ምብፃሕ ዝርዝር መደባት ወግዓዊ ከምዝገበረን ጎኒ ጎኒ እቲ መደብ ናይ ነፍስ ወከፍ 3 መድረኻት መለለይታትን መርሒ ቃልን እውን የነፅር ቅድስቲ መንበር ዕለት ጉዕዞ ከምኡ እውን ዝበፅሕወን ከተማታት ዕለት 5 ነሓሰ ኣፍሊጣ እኳ እንተነበረት ሎሚ ዝተዘርግሐ መደብ ግን ተወሳኺ ዝርዝራት ዝገልጽ ኮይኑ ሰዓትን መደባትን ንጥፈታትን ዘጠቓልል እዩ ርእሰ ሊቃነ ጳጳሳት ኣብ ኡሩጓይ ኣብ ዘካይድዎ ሃዋርያዊ መገሻ ካብ ዕለት 6 ክሳብ ዕለት 8 ሕዳር ኣብ ሞንተቪድዮ ፓይሳንዱን ፍሎሪዳን ዑደት ከካይዱ እዮም እዚ ናይ ቅዱስነቶም ምብፃሕ ኣብ ኡሩጓይ ቅዱስ ዮሃንስ ጳውሎስ ዳግማዊ ኣብ 1988 ዓመተ ምሕረት ድሕሪ ዘካይዶም ምብፃሕ ዝፍፀም ኮይኑ ናይ ዝጉዕዞም መርሒ ቃል ድማ ካብ ወንጌል ሉቃስ ምዕራፍ 2 ፍቕዲ 10 ዝተወስደ እንሆ ንኩሉ ህዝቢ ዝኸውን ዓብዪ ሓጎስ ኣበስረኩም ኣለኹ ዝብል ኮይኑ እቲ መለለዩ ብካልእ ሸነኽ ድማ ስቑልን ዝተንስአን ክርስቶስ ዘርኢ ምስሊ ቅዱስ ኣቦና ዝተነብሮን ከምኡ እውን ናይ ኡሩጓይ ጠበቃ ቅድስተ ማርያም ምስሊ ዘለዎን በቲ ናይቲ ሃገር መለለዪ መንነታ ዝኾነ ፀሓይ ወርሒ ግንቦት ዝተደረኸ ፃዕዳን ሰማያውን ሕብሪ ናይቲ ሃገር ሰንደቃ ዕላማ ዝሓዘ እዩ ዕለት 8 ሕዳር ርእሰ ሊቃነ ጳጳሳት ልዮን ናብ ኣርጀንቲና ብምኻል ክሳብ ዕለት 11 ሕዳር ክፀንሑ እዮም እቲ መደብ ኣብ ቦነስ ኣይረስ ኮርዶ ባን ሉኻንን ምብፃሕ ዘጠቓልል እዩ ብፍላይ ኣርጀንቲና ዓዲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ስለ ዝኾነት እቲ ዑደት ትርጉም ዘለዎ ክኸውን እዩ ርእሰ ሊቃነ ጳጳሳት ድሕሪ እቲ ናይ መወዳእታ ጳጳሳዊ ምብፃሕ ዳርጋ 4 ዓመታት ናብታ ሃገር ክኣትዉ እዮም ቅዱስ ዮሃንስ ጳውሎስ ዳግማዊ ኣብ 1987 ዓመተ ምሕረት ኣብቲ ሃገር ምብፃሕ ከም ዘካየዱን ርእሰ ሊቃነ ጳጳሳት ልዮን ናይዚ ኣብ ኣርጀንቲና ዘካይድዎ ሃዋርያ ዑደት መርሒ ቃል ንኩሉ ሰብ ዘእንግድ ኪዱ ኣበስሩ ዝብል ኮይኑ እቲ መለለዪ ኣብ ማእከል መስቀል ዝተኣከቡ ሰባት ዘርእዩን ናይ ሓባር ጉዕዞ እምነት ዝገልጽን ነፍስ ወከፍ ሰብ ብናይ ሓባር ሓላፍነት ስምዒት ከም ዝሳተፍ ዘረጋግፅን ካብ ርከብ ክሳብ ብስራት ቃል ኣምላኽ ከም ልኡካን ወንጌል ደቂ መዛምርቲ ኣብ መገዲ ምጓዓዝን ዝብል ሓሳብ ዘነፅር እዩ እቲ ናይ መወዳእታ ናይ ርእሰ ሊቃነ ጳጳሳት ዝነውሐ መድረኽ ናይቲ ጉዕዞ ኣብ ፔሩ ዘካይድዎ ኮይኑ ሊማ ቺክላዮ ኩስኮን ፑካልፓን ዘጠቓልል እዩ እዚ ዑደት እዚ ነቶም ኣብቲ ሃገር ከም ወንጌላውን ጓሳን ዝነበሩላ ዘገልገሉላን ርእሰ ሊቃነ ጳጳሳት ሳት ሊዮን ዓብይ ትርጉም ክህልዎ እዩ ናይዚ ናይ ፔሮ ሃዋርያ መገሻ መርሒ ቃል ልብና ንኽፈት ዝብል ኮይኑ እቲ መለለይ ምስሊ ድማ ንኣምላኽን ካልኦትን ንመጻእን ክፉትነት ብዘመልክት ልቢ ዝተቃርፀ እዩ ኣብ ውሽጢ ናይ ፔሮ መልክዓ ምድሪ ተመልኪቱ ኣሎ ኣብ ልዕሊኡ ድማ መንፈስ ቅዱስ ብመልክዕ ርግቢት ተሳኢሉ ኣሎ ኣብ ማእከል ብናይ ፔሮ ቅዱሳን ቅድስቲ ሮዛ ዘሊማ ቅዱስ ቱርቢዮስ ዘሞግሮቬኮ ቅዱስ ማርቲን ደፖረስ ቅዱስ ፍራንቸስኮ ሶላኖን ቅዱስ ዮሃንስ ማስያስን ዝተኸበ ምስሊ ርእሰ ሊቃነ ጳጳሳት ዝተነብሮ እዩ እዚ ዜና ቫቲካን እዩ ተበግሶ ናይ ዘተቆሸት ካብ ዝተፈላለዩ ዓውድታት ዝመፁ መራሕቲ ኣብ ሓደ ዘሳትፍ ኮይኑ እዚ መድረኽ እዚ ብዛዕባ ሰብ ስርሑ ኣስተውዕሎን ክንክን ጥዕና ዘላቕነትን ሓበራዊ ረብሓን ዘማእከለ ምዃኑ ዜና ቫቲካን ይሕብር ናይ ዘተቆሸት ኣብዚ ሰሙን ኣብ ኣሜሪካን ፈለማ እዋን ኣብ ኒውዮርክ ካብ ንግዲ ቁጠባን ስነትምህርትን እምነት ክንክን ጥዕና ስፖርት በርገሳውያን ማሕበራትን ዓለም ለኻውያን ትካላትን ዝመፁ መራሕቲ ዝእክብ ዓለም ለኻዊ መድረኽ መርሕነት እዩ እዚ ካብ ዕለት 20 ክሳብ ዕለት 23 መስከረም ኣብ ጎኒ መበል 81 ሓፈሻዊ ጉባኤ ሕቡራት ሃገራት ዝካየድ ኣኼባ ድሕሪ እቲ ኣብ ወርሒ ሰነ ኣብ ካስተል ጋንዶልፎ ኣብ ዝርከብ ቁሸት ስቡሕ ኣንተ ዝተኻየደ ፈላሚ ናይ ዘተቁሸት ክኸውን እዩ ብመሰረት ገዝቶም መግለፂ እቲ ተበግሶ ኣብ ካቶሊካዊ ሕብረተሰባዊ ትምህርቲ ዝተሰረተ ኮይኑ ኣብ ግደ መርሕነት ኣብ ምግልጋል ሓበራዊ ረብሓ
ዘተኮረ እዩ ኣዳለውቲ እቲ ዘተ ኣብ ሰብ ስርሑ ኣስተውዕሎ ዝርአ ዘሎ ምዕባለታት ኣብ ናይ ስራሕ ዓለም ክንክን ጥዕና ዘለዓቀለ መዓትን ክብሪ ደቂ ሰባት ዝምልከቱ ሕቶታትን ሓዊሱ ሃገራውን ትካላውን ዶባት ዝሰግሩ ብድሆታት ንምፍታሕ ዝዓለመ ምዃኑ ይፍለጥ። ኣብ ማእከል እቲ ዘተ ንተሳተፍቲ ዝቐርብ ሕቶ ኣሎ። እንታይ ኢናንሓን ዘሎና ንመን መንኮርሶን ዝብል ሕቶ ብዛዕባ እደ ጥበብ ወፍሪ ክንክን ጥዕና ማሕደራን ኣመራርሓን ዝምልከቱ ውሳኔታት ንህልውን መፃን ወለዶታት ብኸመይ ክፀልዎም ከም ዝኽእል ኣስተንትኖ ንምትብባዕ ዝዓለመ እዩ። ናይ ማእከል ላዕለዋይ ትምህርቲ ስቡሕ ኣንተመሓዳሪ ናይቲ ተበግሶን ፈላሚ ካርዲናል ፋብዮ ባጆ ዘተ ውሸት ኣብ ምስማዕ ርክብን ሓባራዊ ሓላፍነትን ሱር ንዝሰደደ ተባዕ መራሕነት ዕድመ ዝውክል እዩ ቢሎም ኣብዚ ብዙሓት ተቋማት ንዓበይ ዝኸይድ ዘሎ ምብትታን ዘይምትእምማንን ኣብ ዘጋጥመሉ ህሞት መራሕቲ ከበድቲ ሕቶታት ብቕንዕና ዝዋፈርሉ ኣብ ስግር ፍለልያት ምትእምማን ዝሓንፅሉን ክብሪ ሰብ ዝድግፍን ሓባራዊ ረብሓ ዘሰጉምን ተግባራት ዝውፈይሉ ቦታታት የድልየና ኣሎ ከም ዝበሉ ዝሓበር ዜና ቫቲካን ኣስዒቡ ኣብ ኒውዮርክ ዝካየድ መደብ ናይ ኣመራርሓ ናይ ክብ ጠረጴዛ ዘተ ናይ ብሕቲ ኣኼባታትን ሰሜላዊ ዘተን ዘጠቃልል እዩ ኣርእስ

ቀዳማይ ስጉምት መስርሕ ምሕዳስን ዳግማይ መሕሳብን ግብረ ገባው መራሕነት ኣብ ዝተበታተነት ዓለም እንክብሉ ገሊፆም ከም ዝነበሩን ዘዘኻኽር ዜና ቫቲካን ኣስዒቡ ኣባ ዳንኤል ግሩዲ ምኽትል ኣቦ መንበርን ተሓጋጋዚ ንናይ መጀመርታ ናይ ትምህርቲ ማዕረግ ኣብ መንበረ ጥበብ ኖትረዳም ኣባል ሓፈሻዊ ቤት ምኽሪ ማእከል ላዕለዋይ ትምህርቲ ስቡሕ ኣንተን እቲ ተበግሶ ስነ ፍልጠታዊ ኣስተንትኖ ምስ ግብራዊ ተግባር ንምትእስሳር ዝዓለመ ምዃኑ ኣብሪሆም ኣብ ዓለምና ህፁፅ ብድሆታት ልዕሊ ተቋማትን ስነ ሓሳብን ዝለዓለ ዝምድናታት ይሓትት ከም ዝበሉ ኣፍሊጡ ኣዳለውቲ እቶም ማደብ ንኽብሪ ነፍስ ወከፍ ሰብ ኣፍልጦ ዝህብ ዕደ ጥበብ ተቋማትን ስርዓታትን ንምድንፋዕ ዝዓለመ ኮይኑ ብፍላይ ነቶም ኣዝዮም ተቓላዕቲ ዝኾኑ ሰባት ኣቃልቦ ብምሃብ እዩ ካብቲ ዘተ ዝወፁ እማመታት ኣብ ስዊዘርላንድ ከተማ ዳቮስ ኣብ ዝካየድ ዓለም ለኸ ቁጠባዊ መድረኽ ክቐርቡ ትፅቢት እውን ምህላው የመላኽት። ጳጳስ ጅቡቲን ሓዋርያዊ መስተንሃብር መቃዲሾን ብዓመፅ ለውጢ ከባብያዊ ኣየር ዝተሓሰየት ሃገር መሰረታዊ ድሌታት ህዝቢ ብፍላይ ድማ ሓለዋ ህፃናት ንምምላእ ዝሕግዝ ሕፅረት ገንዘብን ዘሎ ኩነታት ይገልፁ። እታ ናይቲ ከባቢ ቤተ ክርስትያን ብካሪታት ዝፅዋዕ ናይ ኩላይት ቤተ ክርስትያን ትካል ግብረ ሰናይ ኣቢላ መዓልታዊ ኣብ ቅድመ ግንባር ከም እትርከብን ልዕሊ 100,000 ሰባት ክንሕግዝ ንፅዕር ኣሎና ይብሉ ርእሰ ሊቃነ ጳጳሳት ሎሚ መበል 14 ሰንበት ዕለት 20 መስከረም ኣብ ቅርዓት ቅዱስ ጴጥሮስ ድሕሪ ዘቕርቦ ጸሎተ መላእከ እግዚኣብሄር ኣብ ዘስምዖም መደረ ማሕበረሰብ ዓለም ኣብ ሶማልያ ጣልቃ ኸኣቱ ዘቕርብዎ ፃውዒት ሃንደበት ናብ ሓደ ዝተረስዐ ህፁፅ ኩነታት መስኮት ዝኸፈተ ይመስል። እቲ ኣብታ ኣፍሪቃዊት ሃገር ዘሎ ኣዕናዊ ሰብኣዊ ኩነታት ኣብ ባሕሪ ዜናታት ይጠፍእ ምስቲ ንዓለም ዘንቀጥቅጥ ዘሎ ማልያ ዘይብሉ ግጭታት ዝተኣሳሰር ኣብዚ እዋን እዚ ኣብ መንጎ ግጭት ሓፈሻ ዘይምርግጋእ ምዝንባሃልን ውሽጣዊ ስደትን ሕፅረት መግብን ማይን ዘስዕብ ብዘሎ ከቢድ ደርቂ ዝዓነወ ህዝቢ ብሚልዮናት ዝቕፅሩ ሰላማውያን ዜጋታት ሶማል ኣብ ፍጹም ድኽነት ይነብሩ ከም ዘለውን ሰብኣዊ ትካላት ብሰንኪ ሕፅረት ምወላ ምላሽ ንምሃብ ይቃለሱ ከም ዘለውን ናይ ጅቡቲ ጳጳስን ሓዋርያን መስተናብር ሞቃዲሾን ከምኡ እውን ኣቦ መንበር ብካሪታት ዝፅዋዕ ናይ ኩላይት ቤተ ክርስትያን ጨንፈር ረድኤት ሶማልያ ጳጳስ ጀማል ዳይበስ ንማዕከናት ዜና ቫቲካን ኣብ ዝሃቦም መግለፂ ሓቢሮም ብቐዳምነት ቅዱስ ኣቦና ንሶማልያ ዝገበርዎ ፃውዒት ነመስግን ብሓቂ ኣቦ መላእ ቤተ ክርስትያን እዮም ንዝደኸዩ ሓልዮት ንዓና መተባብዕን እዮም ኢሎም ኣብዚ ዓመት እዚ ኩነታት ሶማልያ ብዓብዩ ተጋዲዱ ኣሎ። ቁፅሪ ናይቶም ዝተፀገሙ ሰባት ናብ 15,000,000 በፂሑ ኣሎ። ዳርጋ 2,000,000 ህፃናት ሓገዝ የድልዮም። ጠንቅታቱ ድማ ዝተፈላለየ እዩ። ደርቂ፣ ለውጢ ከባብያዊ ኣየርን ግጭትን እዩ። እዚ ድማ ኣብ ልዕሊ ህዝቢ ኣዝዩ ከቢድ ሳዕብየን እዩ። ለበዳ ታት ዘይውሕስነት ዝኣመሰሉ ፀገማት እቲ ኩነታት እናገደደ እዩ ዝኸይድ ዘሎ። ማዕረ ማዕር እዩ። ዓለም ንሶማልያ ብዙሕ ኣቃልቦ ከም ዘይትህባ ንርኢ ኣሎና። ቅዱስ ኣቦና ብዛዕባ ሶማልያ ኣብ ኣዝዩ ኣገዳስን ወሳንን እዋን ዓለም ዳርጋ ኣብ ሶማልያ ዘሎ ሰብኣዊ ኩነታት ረሲዓቶ ኣብ ዘላ እዋን ዘመሓላለፎ ፃውዒት ኣዝዩ ኣገዳሲ እዩ። ገለ ትካላት ሕቡራት ሃገራት ይሰርሓ ኣለዋና። ኣብነት ነቶም ኣዝዮም ኣብ ዘስካሕክሕ ፀገም ንዝርከቡ 2,000,000 ሰባት የገልግላ ኣለዋ። ክሳብ ሕጂ ግን ካብ ናይ 2026 ዓመተ ምሕረት ስልዒት እቲ 24/27 ሚእታዊት ጥራሕ እዩ ዝቀረበ። ነዚ ህዝቢ ብፍላይ ድማ ንደቂ ኣንስትዮን ህፃናትን ንምሕጋዝ ናይ ዘድሊ ገንዘብ ሕፅረት ከም ዘሎ የብርሁ። ህዝቢ ሶማልያ ኣብ ዕፁው መገዲ ኣብ መንጎ ደርቅን ውሕጅን ኣስታት 3.4 ሚልዮን ህዝቢ ብጥምየት ይሳቀ ኣሎ። ብቅፅበት ቀዳማይ እናሓስቦ ነገር መግቢ ምቅራብ እዩ። እዚ ኣገዳሲ እዩ። ብፍላይ ንደቂ ኣንስትዮን ንህፃናትን ብዙሕ ድሌታት ኣሎ። ንኣብነት ክንክን ጥዕና ማይን ፅሬትን እውን ዳርጋ ኩሉ ነገር የድልዮም እዩ። ድሓር ድማ ነቶም ቆልዑ ምሕላው ቀሊል ኣይኮነን፣ ግን ቀዳምነት ዝወሃቦ እዩ። ዋላ ንኩሉ ኣብ ሶማል ዝሰርሕ ሰብ እኩሉ ናይ ገንዘብ ሓገዝ የሎን። ይኹን እምበር ሰብኣዊ ድሌታት እዮም። ምስ ምምዝባል ህዝቢ ካብ ሓደ ቦታ ናብ ካልእ ቦታ ይግዕዝ። ስለዚ መንበሪ ገዛ ምርካብ እውን የድሊ። እንተዋሓደ ንሰባት ዝኸውን ማዕቆቢ ብፃውዒት ቅዱስ ኣቦና ዝያዳ ተነቃቂሖም ሰባትን ውድባትን ክሕግዙና ተስፋ ንገብር። ጨንፈር ካሪታስ ትካለ ግብረሰናይ ኩላጅ ቤተ ክርስትያን ኣብ ሶማልያ ኣብ ገለ ከባብታት ይሰርሕ ኣሎ። ኣብተን ብደርቅን ፀጥታን ዝያዳ ዝተሓስያ ከባብታት ምስ ናይ ውሽጢ ዓዲ መሻርክቲ ኣብ ሶማልያ ንልዕሊ 100,000